0: 中国南巴切磋的母音呐，但是他切切年轻农村办的那，从我们江浙年轻坑挖起了农村去，重庆的那个年轻人，俺的村屯子把菜让着买人，南巴村没得的，俺村年轻的那三线农夫，自家试试。在那第二个年轻的农的营业额人的，从我们江浙年轻坑等中共最扩张，从我们四兄弟姐组织不等，从我们挖起了农村等，俺们都年轻。
1: 从我们挖开了农村等，俺们都年轻。从我们挖开了家里面养着个年轻坑，最苦的种啊，人家看姐姐，俺这不是比，十八个不是个米，我今儿当回不等新人的是个不阿比，可谁去把过这些米，南巴村没得的新鲜农夫，人家试试。
2: 十八单节我们可差劲，重庆的农民怕是也不落实。
3: 你不认真走路，我们参加这节运动，总会培训个人。本个节节差错没多，我个节节那个是比当会，当中国空刚当上午宴，当节人同健康个人么子宴，
4: 还是个你要让东家忙过。
5: 干嘛说了？你姐夫是欧。十八个不得米，我姐当会担心战争的是个吧？哪吧？对，你那兄弟去，别人个天猛战争个那年战苦了，三八年呐，曹兴战克的啦，曹怒战克的你个哩，曹兴战克个战西瓜多里啦，人称多吉，罗正江村的三伯哩，曹怒战克哩呐？ Cetar mbamra, cerlu, tabtan cerang dak sambori. Ranshi kwa namba kartatang apero.
6: Yari go, tenjana, akka mokhtak shirin da dingi cho cikak chigni zik kabda ila. Tarangi nchomi jojana, kabda yitzi dali, nyaksam gonga khtsog nyongnu, ciksam rigi fshil nyongni, nyafshag nika rigi nyongni, rangshag tukwan bam nyongni, dafkir na damu gumya, yinmen, tachom zovdagan zovu lorgi fshil argu seka chewochi. Я тайна терн намлан гтон уидали нехркэстэм уидали стэмжэкэн гума уидали а тангавшалан рэфсилэн ивси чогара нямлан уидали ништан доа тонрму хали цэгсэри тонжи ивжа уидали а та тангчэ путту гэжали чэчэ пу оа джэни нга сачэгзгни сачэгзга чоак мухтэх хэрсэнга нергэрн ара гынгхта ца уидали обтаму гынгэн баб ца уидали хтанагна гэ топэн цэгз уидали кынсэхлэм гэ дон шэптан уидали Dāng ām shūk gāwa līm chūk gāwa dārī nār, gō yāzhī gāluk gī jāgī, māzhī gār tūk gī nāni. Dār gō kī wālī gō kī xzūgī, dāng dāg gādān kia gān tīk sā wūrā, gādēr kā gām tō sā gāwa dārī, ngā chāz gīb shāchā yō zī nā, dēr ngā sāngar gī stōng gāwa lā gā yōng nā yīn, shāng zāng cā mūr sōng gā yōng nā yīn, ngā xēr gā gā kēng gā yōng nā yīn, ngā rūgum tō jī gā yōng nā yīn. Yā tā yī nā tīr gīm tsān chāz gīr yī zī nā, jīg tāng tām gā kā hui yī zī nā rā, nī wū nier gīl fshā gō nā rī, chā pū lōr gīm tā gō nā rī. Yā tā yī nā Dāng ā fshikilung tsua jyob gyalan tsumi jyoja na hirmu nga mūksum gā rung tsala awa akka yu dhī tā zu, shtaga jipun zong dhī tā zu na. Dā shtaga gī nga maam chung gung a, brong gī zāya maqshir gung a. Khchik shā na, o ya nga kum karu gār sī lhung sī yin ir, zarm kūr ngām kā yali yin ir, pung sēr uq sēr jiga cha sī yin ir. Qanam ngung bu jok kā wā kār khwal ir, gung ngam na yu ni, sā tūng mūg nung gā sung jir gil chak sī sā gji khtang a chubo ni. Tā shār kār kār tāg chāwū sām tā shukwa mā wā yō nī, lō kā yam tā kār mū mūg mā mū tōng wā mā sōng wā yō nī. Tā nab kā chōng shā gā mā rū shā mū rī nyā gā mā wā zōng wā yō nī, fshāng kā rī pā lā sē rū gā mā rū chā gā mā wā gī yō nī. Tā sī zōng wā zā gām tsā nil tsāng sā wū shtē wā ndā nā, tā ngā sān zhān gā gā jī mā yī dā lī, tā shō rī nyū gā rā mā yī Тагда матымдыл гыртык гынзы оно, нен мани шкунг гыгыр гынзы оно, жел харди кару канзынзы оно, ватса уртонга чакынзы оно. Рын тон бунго нарым гыжанго, нен кива кана хтым жанго, ава ака цыңма чимури езина. О я кун нам ба тамчы кун тон бургун гын нам гы кая няни, шамуг дор гип чакка то я няни. Тагы намса калу бгер чун жер гемени, гынам чыг тоқ гып жаурун шиг гемени. Хсыр неми чо кын замлын тини, тордави о кын мен ба сени, тымыл гынам гын камзын нада, чымыл сер кы кава нада, чыхун рун ца кергин нада, чим нева тыг кару нада. Дому тыг тыг рез. Я ты инжена ти сара сынчын ихчик шана, дура ка чангур зах сяри, тыг замтыг чангур нығақ сяри, кивар гун гэл жира, дуқты мепи вгақы, 다 아와 아크 아차리카 신이 같이 로그 거기 나니 정체 넣고 좀 입실 길이 왜 이렇게 통 앞지기 나나시 마음이 그런 게 치르나 때는 능가 인제나라 땅에 킨 소미 조잖아 딱큰 가루 님이 셈이카 하동 길길 철미카 나 하동 벌음 찍이 요카 벌음 홍사 되미 요카 나 하수 그 즈니 요카 에 후고건 등이 요카 디나 찍서 이렇게 팔롱 마키 나 하님 잠튼 럭등 마토라 요니 일김스니 연즈 야타 이나 카르승 님은 고르가 니 커가 부처랑 세고노 간금 당아코게 야라크즈기 달리 마코 야라브다즈기 달리나 터커우 길이 서와즈기 달리 똥커우 길이 보파즈기 달리 다 쳇세게지나 다르가푸 콘소미 조제나 다티르 능카 콜로남 친고로크고 근조콘 비르조가 찍고 그러니까 친구나 머리비 다소 나게 동치는 위나 먹고디 다소 공이 옵션 먹는디 로기 샵 조금 먹듬디 칸섬도 모리 야타이나 코르가푸 쳇친 시간 고르즈 고노 고브라 먹고 능즈 고노 라르몬 기가 럭튼 고노 쳇샤마 조가 유성 고노 코 쳇트가 마크르가 라스티르 몬부 고노 틈찬 마크르가 텅크르 고프 고노 다킹리 이즈나 코크르오라 가니 크로리 야타 셀은 딘 소미 조제나 따츠린 제나 리사트글랑 소르기오 근조콘 비랑름 쳇로크 안다 인제나라 르그데르 나샤드 타모르티비 컨서트 메리 오첸노니 홀로르낙슴 쵸가와디 쯧슴 쵸우질 스타키브지기 야샤비 블로트 바만데리 타조름 그토카 마마르송디 그스컴도 모레즈 야타 이나 타츠디 인제나와 크로 카야르케르 우즈기라 샤야그동르 우즈기 차프르드 쿵르간근 이가 인제나라 르그 토가 쳇드그나즈기 르가 요가 미엔바나즈 히치르고게 지나 오 야샤다 샤지 크르두르응 롬 바프크 자츠응즈 고노 쿠샹름 쵸컨 도아즈 고노 저 목특혈선 것이 뭐라 공니가 특공에 와나 토특이요 믹션견나나 찬적이요 공니가 나자 끝이요 그러니까 비거지요 좀 어야 또이나 다 공니가 인제나라 시작 튕섬라 동거 인섬다도 공도 그 인지나 공니가 넘겨 모르도 과냥들 이진 무슨 코로 카르 냠진 이진 어야도 공디 땅니 공니 역서 루션 좀 총카르 거기미 유함이 샤통 땀스긴 지르기미 공니가는 건 먼저 끝나이요 지금 먼저 끝담이요 또이나 그거 또이진 막랑 지진 디달이 시작이스 야타 인제나르가 부테랑안 소미 조제나라 오야 셀샤진 데니가 허르게 탑거 예브진 노르즈그라 마시 탑거 글무 카르무즈그라 치쿠가엠가 소카르 치쿠가엠가 소제브리 로리 와르칸 즈거미 아파르칸 튼거 데이나 데니가 도 인제나라 쳬프치간 코리다리 쳬프치긴 에브다리 용나 오야 따츠르킬냐 마자즈 글라니 카르거 고니미 토클스트긴드거 지트그란 라즈그 잡니탄거 트그마르 오르감카 예린드거 오야 워스트그 드라건 타니스케 스코르케 츠타오 뇽드그 지 용거 지달리스 유라미 롱테노 오케이즈 야타 이나르가피 인제나라 다초 목특혀자 코니가 소미 조제나 다로 총거나 뭐 리크종거나 뭐 니블이 코니가 인제나라 그냥 동원은 근다 뭐 핀제나르고 요르기다니 너르디와 능거하나 코니 조디디 홍등 샤리 송나 인 코니 근잠 등글 송냠들이다림 탄적거 홍아냠시비다리 조나 샤카 찌기 송니 드그나 홍등 샤리다리 코니기 척직근 고르나 통이다리 척직근 고르나 위용니 좀 쓴다모 인 다이나 따서 키르가푸카나 키콩 이마코 글브드니다리 킨다미마코 쫀차이다리 옵타가 옵체나르 겨르코 옵타가 지나 나 차츠나 니코티나 마이가나즈 그라 잔나 그냐나 머니나즈 그라 티쿠가 초키 좀니 니엥가 겁니 인즈노 저가 한금다 인즈노 초르가푸 인즈나라 묵뜨혀승 거르고 키발라 코키스가 치츠가슴 그 카브다 히라 르가푼데 토미 조제나 더마이와라마잔나즈 기긴 마칸인 망가 마총나즈 기긴 다르코리르데일라타고니 데일라 호소르기고니 서코리르나일라타고니 랑일락샤팍탕고니 덴덤고 인제나라 녀시니 스탄조니 겐나디무즈긴 더야나샤다샤진 더니가 크르디 인제나라 특혀리 이런 샤런 급지다리 마오미 이런 샤런 급지다리 크르디 공이 족사룩이 자고는 더더고니 인제나라 오치 인제나라 뛰거름우는가도 그 특라 합게도고 응아르가 부심깡 같은 거리와인 고르리ختن 거라와인 야타 이나니 촌다 시나 동지니 촌냐스 미스테르기오카 칼크 킴펜기오카 더지나 아이나세케 체우지라 타르가부 체릉 체냐 소미 조제나 치그라니가 망뇽오카 깡라토고 양르기오카 르가폰 소미 조제나 타인제나라 워크로라 그니 크로리 촌 소미 조제나 타릉그지 친제나 시기오카 슈친 탈란다기오카 디코가 인제나라 데릉이 촌고 그 급식가르가와 이달이 냐 그 급식가르식마 이달이 니스티와르기 진 쇼이달이 니르가 마랑 진 시그차고 니르김 쓴터모인 야타 이나르가 부촌 소미 조제나라 다스타와 미니 로그 시모 미니 르듬듬즈 안다 영 이블롱 그 커르 조제즈 그라 안다 샤모가 리 조제즈 그 체인 체켄 소미 조제나 안다 인제나라 뚜킹 리 거스팀 토사즈 기노 마 겸수 측탕 사사즈 기노 다기 할롱 뚜킹 식모 예니 다나나 그 자르동 조로르 디미 요니 뚜킹 좀 그 장가 하사 자사 요니 다기 요노 마롱 마 김 토모 예니 다나나 그 자르동 터카르 오르감 카치기 요니 냑셈 그 장가 마상 잔사 요니 인제나라 스타와 사브드글그니니 니스테모 사스너 디브길리니 담오고 카징고 체사 카징고 멍사 니브자 스타알고 멍니 니르종 티니 니르길라 빠진 스타드근다 빠진 춘다모 이누 오야 티안테니 아카니간 소민조제나라 아카니가 ཁྱི ཕྱད མམ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ ko ge ji gi chama ri ge ji gi da di o yan ji na ra ha chen bi ts ki chen bi ja li do bu ge ta wo kong chen ta ma ta ra se ge che wo zi ya ta yin na te ren yin ji na ra nga sa ka chi song nu nyang wo na zi zo chong kar te nu tu nu na zi tar ga pu yin ji na ra chu sha cha la ma wo nang ge song ra la ma zi ge wa li da di ci ge zi ge ma ra chi sha cha da ko ren ge sim kang ka tang ge ri wa yin go re li tang ge ra wa yin ta se na ma ni nga cho mi jo ji na ra nga sa chi ge zi ge ni sa chi ge zi ge yong na nga nga nam nyak sim sta na yo na ri nga zi ge nam nyak sim cha na yo na ri nga sa ka chi song nu nyang wo na zi ge nga zo chong kar te nu tu nu na zi ge da mu zi chi ge chu ta nga sim kang ka tang ge ri wa chi ge yin zi nu ta ta yin go
0: ya chep shil go ta tigina konpshana kog ta sapshuktana rik ta tigina nga gapu nga soi sona nga myaz ga tsksma makhodni ta zga alum machini andamu go zga yenu jemsen sta sa na zgri ta kor gi jemsen mak sa na zgri ta re ta ra teram chumda tori go ashin karu jen ge thola zungi ta na ko jen ge do man ja yi ta do a thong ngu hli ta seri thong ji ge yi ndgi yu ta li ri chi pu ki ge bli chipu tugib chali chipu owa tangi ndage dali ta nye khar gorsa lam sa gzi agol ma shang sigi nyagi nye khu ta go yar thopi shi mar jag tuk yinani ta tong go chung luk yi shi ar go ki bidi go ki tsugna chi tsukari tanga ngari yi ki la jala ji tanga ga yori yi wa khar sar nar sa yi bon har sar ker sa yi dali ta chi kang chang gu sha ko kha zina ta cherang sangra nga khani gi shel sha ji nyiga tarang rang thlin ji ndige dali tan ngana sha ke sig yo khzi ko am sig ger ji yo khzi ta chori za hmuri ge teli chang tuk zarag tuk teli ndige dali thame la thara tang ji en ji ra me ta ke khjo chin se ko khz ta khong zo ta ha mach ke wo ye ji en ji ki khur chi ke thai ji en ji ta cham thas ke mye ji en ji ndige dali ta ho lo mu wa wi nak tu sang as gi ja ke sa chi ge chok chi gi ta sam ba lam chi ge thar chi gi ཁང ཁང ཁང ཁང ཁང ཁང ཁང ཁང ཁང ཁང ཁང ཁང ཁང ཁང ཁང ཁང ཁང ཁང ཁང ཁང ཁང ཁང ཁང ཁང ཁང ཁང ཁང ཁང ཁང ཁང ཁང ཁང ཁང ཁང ཁང ཁང ཁང ajang kangra kari ga tsugo tsu sor tak tsang chong ding zumo tsu de ta ko ni dul ko mo mo song ge yon se ko ko song jang dul ko ta gong tam ge yon se ko ko de gi na a ka ni gi ta song zo song ji ken ji ju mo mo ton ton ji ken ji ju ji ni ge sha ko ta de gi na a khung ge ta se no bo kap ji na ya ma sha ye kar jom chen ge ko ko ta wo chong ji ge ra ra ta gi do no ro khung jom ge ko ko ji per sa wa chi ma ko ko tang go xer tu go go ta ta chi ge ke ma z go go o chi ge chung ma z go go de ge da di ta te rang ko ni no shwar je ge yon en se ko ko mu ko nya na ra ge yon en se ko ko re re ta te ge na ni ke chob na ra ta ni ta ni ter ji yon ni ka ge chen pen ji yon ni ta mu ge ner zi na yin na ma ra ta nga chi sang ge sim ge ra ka ji na ra ni ke shi mu yin na ra ta ni ni ni to go la chab ni ni to go la ta to ni xa bi ke shong na ni yimi kha ga dang sa de mo yo cha ra ta ni ni de wo di ma shi ne zgin kha ne lo to ge ma to ge ne zgin de ge da di ta ka ru che ma bra mo ku nya na ma bra de ge jo ne zgin de yin dun ge jim tsin sha na ge ga gu ni gan so yi so na ra ta ru jo ge lak tin yin ti shi ma jo ge yu sung yin la ga mi zgin ben nu yin lo to cha zgin de nu yin de ge tong na shi mo ndo ta ma go nong ge jing gu yin cha ge cha gi cheng gu yin de ta а чсанан гэ тонкэр ин тамг санан гэ шоро ин зи дали жан амартэр сердүн та ин та ин дара та тавр нохка та лг чиги өми гни чани тартны өми зоми шан чана та шил шажи зу хэр зураг ан тал ин на та шатса гэ чиги ил дали фтан са гэ лам ил дали гэ шил шажи нига сим сам бахтан гэн жап кэвжиги бар дор мухтан гэ как кэвжиги дэги дали 아다 샤지니가 카마크르 타그니가 샤마 시간드가 아다 테릉이

0: 야다 옛날 대롱 돌가 풍소미 소나 나녀종 그렇게 특치 로그 등이 귀종 야스 철거 당일은 그나 니그 머리 그 동이나 나그 먹고 그 할실 그 머름도 그 서치 그 인자 먹고 그 레타라요 나도 그 대디 장고리 저거 대디 장고리 대연나 초 아주 호요고 저거 그렇게 다그 지금 오마 정금 기여랑 희소리 스캔디랑 버기야니 야타 무스터 서라 나니가 좀 손이 손나라 너무 무슨 거 라고 당시 나와 그 요크 너무 스터가 대부분 정거 너무 스터터지 손나 차카지 딘종 놓지 손나 흥기 소리 이티 안다디 조에 나가 니가 가슴 도와 흥디 다리 가슴 촌도 거스노트 비 다리 르즈크 한 우선 구이 다리 차즈크 하르카 서카 이 다리 치즈크 나담 세담 이 다리 ngani gi chak chik kong gor na thong yi da di khong chik kong gor na wi da di ngani ga ngar u ra sum se ge thung na ge lok ka kong gen je ri da di se ro long sum do ge thung na dum sok ka ra kong ge se ri wi da di da gi ngani ga khir gi sim na cha ga cha nya ni du na ho ru un no nya mi da mu khir gi da ge zong sa gyan sa yin da te ro ngor kan so mi so na da ni to ni je li sta to to ri je li yo na ya ta se lo sha ji zo go kong ni ga khir gi ho lo mo lo ta na ju mi se ke fin na sa nga ki na ba mi se ke тарагм орон төгөө нимдэг дийсэг тарамлуу чанаа юм линсэг нинтуу чанаа төрмөл линсэг таахныга тамела тарардон дийсэг сэрмэлэр мачир гагийнс яа юм нира тори видади сэло торин соми сона нэкэглэн ама сонгав юуну тому сонгам даз юуну докэрги нина юнаар мунжиз гуну рона юна гомжиз гуну нима нина тоноз гуну хама нина жгуноз гуну докэрги таг кэнга тели сонрон кэзолын гяг сэмзэн зүгүн нахзун гяг гонзэн зүгүн та тори хчиг видали мэни гшэти шэгэ идали ночи рагму идали аруша жисон дому шэн цэм цэм цэм ёкара ята чэз ви яки зина нани гра хосын цона зон индон зүг гя юсын кэр тонга тэни тэс тэна до кэрги таг масм готугри восмур дотугри нарка шингэн манд кэ дола мага стола маглыр гё тэнгра до докундан дандо сэман дэвс гэн зүг мэн дэ сэман артыгс гэн зүг до докундан ясма марын ни цэсэл гэн зүг артар кэ ва марын ни эрмэ тол гэн зүг я та тому яна тан до докунде та кэргин до муша ца сэрса у мэн зину та чо сунга дола дури чо сунга дола сэрсунгра ati ajung song song chomi songnam ki go gong yin ro non du fo cho yin ro sto kong ri go sem to sa zgin ro mer jam su cha dong sa sa zgin er mu ku cha ki go dong gil zgin ro gim so ka go ra lg zgin ro sto na to mu chong gur ji chan zgin ro ma na ko ta ta ku fu chan zgin ro ta yin na da wa song ko ta ker ki ta go shi ki she go yi da di no chi ro mu yi da di na ko ri dong ja yi she ko ri si te ri da di ta sha zo to ri zong song na ra ni mu chong ko ma sa ma cha ta kong cha go ma sa ma Dagi dali mi akha ma u nyan dong jayu, yari u ka kong dong jayu, nzomu stu li nzong dong jayu dali, ngo chan arta tsig ma tu la, tando u tukha hong ku ma zhaga, tara ham tsig ma tu la, kong sa nung ka chaka arta ga ma zhaga, atan dagi dali si mu zong so mi so nara, da tsong paru nang ka tang tum ma yi, tsong karu nang ka chok chok yi dali si nu, nga yatur ta u ka ka yin zin, ma tung zo u tib ka yin zin, ya di sara sin chila wali nge ke zong so mi so nara, ᱡᱤᱞᱟᱢᱟ ᱛᱚᱱᱟ ᱪᱟᱥᱟ ᱠᱟᱨᱥᱟᱡ ᱜᱩᱱᱩ ᱠᱷᱩᱱᱪᱤᱯᱩ ᱛᱚᱱᱟ ᱪᱟᱥᱟᱢ ᱛᱚᱥᱟᱡ ᱜᱩᱱᱩ ᱱᱮᱠᱮ ᱦᱟᱡᱩᱝ ᱪᱟᱢᱵᱟ ᱪᱤᱠᱤ ᱭᱩᱱᱤ ᱢᱟᱡᱩᱱ ᱥᱚᱝᱞᱩ ᱫᱮᱱᱤ ᱭᱩᱱᱤ ᱧᱮᱞᱚᱱᱟ ᱥᱟᱪᱟᱱ ᱜᱩ ᱥᱚᱞᱚᱱᱟ ᱪᱷᱟᱪᱟᱱ ᱜᱩᱨᱤ ᱛᱟᱭᱱᱟ ᱟᱠᱷᱟᱱᱤᱜᱤ ᱧᱮᱱᱫᱟᱡᱩ ᱫᱟᱢᱟᱭᱤ ᱧᱮᱨᱟ ᱢᱟᱱᱫᱟᱱ ᱜᱩᱱᱩ ᱛᱚᱛᱚᱠᱩ ᱛᱟᱭᱱᱟ ᱛᱟᱨᱥᱟᱢᱩ ᱫᱮᱢᱩ ᱤᱱᱩ ᱫᱮᱢᱩ ᱫᱟᱢᱟᱭᱤ ᱫᱟᱛᱚᱠᱩᱱ ᱛᱚ ᱪᱷᱟᱡᱩᱝ ᱡᱚ ᱠᱟᱴᱤᱱ ᱫᱟᱥ ᱠᱟᱴᱤᱱ ᱪᱮᱫᱤ ᱱᱩᱨ ᱡᱤᱢᱥᱤᱱ ᱛᱟᱠᱥᱤᱜᱤ ᱭᱟ ᱛᱤᱦᱟᱨᱟ ᱥᱟᱱᱪᱟᱱᱤ ᱵᱟᱫᱤ ᱛᱮᱨᱩᱱ ᱥᱤᱢᱩ Chana ba zogu sa chikchik chagni yagyi, chiksim shtaki yagyi, shtandawa tonu hali, chakseri tonju yagyi. Dagi dali kirki daga chika chachin zig chana chali, lachin zig chana chali, chachin zig tuga chali. Tanag nukka topun zotani, kingsagnamga dongu shabtani. Dagi dali, daliga basho matag nazi, kaga tongso mavji nazi, shka tolg tara mashin nazi, tonggo mur yawa matag nazi. Ngar golum shansiga hkyayi yungna, arga pulka kubba nang narta minu, lorika nang narga minu senamani, Terung asa chik sama tersku yung gunu, tersku gyara chik sim chung gunu, warnang kani batung ting gunu, batung gunga shana nyam gunu, darchik yi gunga gongchuk yi gunu, nyi yi gunga salatang gunu. Nang kirfa kirka janga tsikab sa gunu, stawu chik zang janga bongab sa gunu, chinkun korlo janga rdugab sa gunu. Sa gunu kar gunu toku, chenamba mna seka chawata, terung sasu kursu laki jing malung ta zinu. Na yinna ra kwa ajang sangka shkatuk laki ra, da kirki ha chima wo yung yung yi, ma chima wo mu yung yung yi, rang chima rangi yung yung yi. Ndagi dali yung nushka ra kaadun she se kayo, thikra gongfaan to se kayo. Yati hara sangchi ni wali, ekar go yadag dhokyu chagir, go maadag dhokyu nani, targo ki wali, go ki sukna,
1: 아, 다 카니가 로든 가양친 주노 도와 가양다 주노 로스톤크 아미 켈근 주노 도 중학교 가상가 주노 너도 꾼디 차즈그리즈나 제크르카팅 군이 부종이 테런 허르르즈 그톤 타즈노 도지 틀디 운이 부종이 살라다즈 가이 타즈노 테나라 덴즈노 다 테런 인지나 아카니가 오모그니가 와카드게 스탁템드니가 군이 부종이 테런 거니마 유과스칸마 유과 터키가니마 툰덕가니마 하섬 촉괴니마 냐크르크스테모 그때부터 예, 다깡아꼬리다리 라치나글라우르당당이 라타라스타몬총총이 다테롱다그 체크르고야르글루꾸이 기기 말르글루꾸이면나니 Uchurja toptak changan yima, ulkunga changar karma, nyayag karzang, loyag divzang, dadukunde yinjina ngay ka habzang ka womu, shangzang ka chamu nga ajang mungi fchuri, fchayi nyangchong mungi fchuri wukma murgitami, terang chekar golam shangtsiga tona, dadaga chekar chamab sambi tondam mira, chayimir kanim choksam hangi, ta ajang zang achatgande na, uchur terang yinjina stakhtemdo nyigang guri zinu. Dadukuti laka tani, ta nga ka purang nilam chonjina ra, Tanghu chaksam ka rangkanga shingin maandu taga gayang lang idali, ngar juu idali. Cheka taga oka nigi, shaji nigi, kaskir gandali ganyan dikoti tazu, kirgim zagab chali na, shokoti tazu cheka waru ara chingin gu razi ngagir, kachar jantu chan razi chali. Tanghe ka taga habzun omu shtunga yungi, sanji shtungkabla ga yungi, uchur gapu shawur gu pun suksugi. Kusi tawzhin zingde indali, cheka kormur ngam tamtani, mnibjau sambak shingtani idali, zujau rakak shingkuri idali, shala shaji indani gai, Samba karu tungdaru tung tuksiga kikib zige, yasam tungamundaru me tuksiga hukub zinu, rangi shtarara inzinu, rga chacha inzinu. Ya ta ti tsara sanchin nixik shali yungna ta ti rangzu yinji nara, ta kangas tili dali, ta ngachu ajang chu yinji nara, ta mi nixim zikif chay yungnu jimtsindu, ta ngay kezun chonji nara, ti rang cheche nangka chongchong yiyu, chongchong nangkub dama yiyu. Dazi namani, ngay ke awa akayu di tazu, shtaga tilan zon di tazu, ཁྱི ཕྱད མི རྒྱུ མི རྒྱུ Та шылы шажин дэн гэй хайг чунгрун хэн туму чирун кажан, хайг каркарка, хэн кур-кур-ку тэрон стык тэмдрэк лакаксын зомна, ого тягэй-ягэй ондяг дунжаг сэм ука, тянгу кори хакари, тяркал кори вэцури, тянга кори марари. Ого тяг сэмзэм хэн хтэмри, лунга сэмзэм тянба царэта, тавчирка мунгав шадин дори, таню ка гай ираври. Там дурэлэма у чазгэн зэна тэрон ого стуну чунг-чунг тэмдрэдэ, чунга чунг-чунг цамтэгри. Дэгэна ого тягэй-ягэй ондяг Тэрэн өвчэр кэштарэн зэгцэй гуга, тадыгрэн зэгр гу гуга. Ты хара цэнчэн нэхчэг шалэ юнгна, та чэкэ тагэр кэнцэв шэгдэн узэн зэйтэн нара, та чэкэ хунчэг сэмгэрэн гэнга, чэкэ цэнгэр сэмургэнга нэм унэзгэрэ, чэкэ шэгэрэма тэнгэнда унэзгэрэ, чэкэ кэчэлгэр акаксэр гэхэн унэзгэрэ, хтунгэр акар нүгэвчэ унэзгэр зэну. Я там и кэзон цон нара, тэра тэм цон инзэну, хэргара хэм цон инзэну. Ма цунэв джасиштэг жэцэн зэна, ма цунэв бу, уран гэр дэвжэлтэ, ма тагэв шэфтэ назарэ мэ гузгэн зэну. 나타금 좀 되스라그론 사즈긴즈노 나라즈 고근 트사즈긴즈노 메케타근 호츠슴 그런 건가 메케타근 스탈우자 치르치 그런 건가 메케라 우르구차나 트데 유즈노 메케타가 그르카루차나 범데 유즈노 오타타크노르카 인디나라 메케타금 니 후녀급 존우즈노 타 후르가그 스리 유즈노 메케토아르모 무그나마 좀 도르치리 유즈노 메케와르도 슴츠그 사즈치리 유즈노 디노르케스 타그 메케무르 타크르존 좀 존디나라 당 추르데우노니 Ratan Mugrang and Afghan Guna, Chichacharang and Afchatuna, Tachim Sandiaman and Uchimizano. Trinata Tan Masizu Indina, Targapur Takaram Sondinara, Tachita Kushing and Mandak Chusuma, Tando Kundingur Namachan, or Kipachan, Takavta Chisekara, Tarangazon Sondinara, Tatirong Sini, Sazgrizitangina, Satarani Unari, Tanini Indina, Talunam Sichak Tangari, Tanjukovir Jua Tangari. Tani Kuratin Guna Murka, Tanagatun Inama Kugazina, Tarutago, Lukai Sungangoidi, Namkai Sunga Kungjireta, Tatero Indina, Tawasuman Kisuga, Talugateli Janguri, Takigateli Kumari, Tatsagateli Jangongri, Takekurka Kuma Tatana, Ningukurku Sigmaju Samanjuga, Mamiasunga Jango Hatana, Kirkani Ozanga Sigmasil Samanjuga, Tatayana, Tasalasaj in the Nigam Sundinara. Tatirina, Seruk Serka Sagan Hugi, Matungan Chotan Jungi, Turgatu Hugir Sertuki, Ratan Hugir Gondardini, Tangi Kezo Indinara, Tabusitim Jag of Sumyari, Takinira Jagan Domburi, Tachekezo Indinara, Wasir Fasawak Sermari, Turgatu La Carserturi, Ratan La Cargoderti, Chekanamurwa Narguri, Wagasto Andurguri, Chekumurwa Lurguri, Tavichangu Nigit Salandi, Tayan Tangata Chirkanata. Тэрнгтага азанг капун сонджина хэнхтэмри нуасымзым чамба цэрэта тавчиркэ мунга шадин дори танюка гайравди тиноргэса таг мекэмур тахырзым сонджинара таңы чурдэвэнгэни ура таңмыгрэнгэ навжанд гыуна чичачарын навчэтгыуна тачымсан дэвамынан дуччимизэну тринада таның хасыз ойнгина таргапур тахырам сонджинара тачитагы кушингэн мандык чичусуна тандо дуккундингугун орнамачанд оркэпачанд та кавда хисэкэра Tarong is on Sondinara, Tatirong Sini, Sazgrizitangina, Satarani Unari, Tanini Indina, Talunan Sichak Tangari, Tanjukovir Jua Tangari, Tani Kuratin Guna Murka, Tanagatun Sinina Makugazina, Tarutago, Lukai Sungangoidi, Namkai Sunga Kungjireta, Tatirong Indina, Tawasuman Kisuga, Talugateli Janguri, Takigateli Kumari, Tatsagateli Jangongri, Takekurka Kuma Tangana, Тэрнгтага азанг капун сонджинара тавчирк кафкури дали ни чеке чечемай чунчун ю чунчун нонгов дама ю ого тага харкурин дон гов ю нонкури сунтели азанг часкв ча ю нун дайн тагу кафкури дали татагум чунхун бу тага харка сырканд ого жуксым сахсыга куйнгна дэ чарын чарлун утгы ута тахтинан да пахсы ю зыну хтым куалуна тайн зыну тайната кафкури дали Tatirong Indina, Ujaka Sankasin Jamju, Lenin Kastiz Mondu, Skri Katsav Shatu, Ogojata Stangoniga Tombari, Nichesoniga Sari, Ogustika Nima Serundo, Terma Yakuni Sas, Jeduta, Magabuta Quartin, Seduta Ya.
2: Narangasun needs Kasum Kabdai. That's Kasum Kabdai Dali, Nanyasum Koni Sonyoni, Tsum Trishanyoni, Sakahar Jakoni, Long Harji Brigni. Penanda musik mereka, tapi yang dong mendong terang tu tak mukul tak sekarang dah. Jadi kong terang sangkan ni kita jadi ni kita tak tahu tentang kegam cara untuk kondisi kita ni. Angah terang sangka, anda orang kau dah cukup canggih dali. Ia semua jam sunda cukup sih dali. Jika semua sangat sekarang semua kapda kiri tangan, tak kau ni tu tak marjili dali. Jom boi dali. Kapda kamu juga. Tetapi kita yang na kasar nona kasar segera, kasar sekarang ni anjuk juga. Nasi nona kasar segera, kasar oma jin juga kiri mekara. Anda tu kondisi kalau ilang kujik di na, cikak kacung di na. 나도 건다 다 그 태릉 선거 안거초도 이달이 고난 특기 사난 법기 이달이 아 다트콘이가 좀 섬진나란다 너 특치 네 사운고 안녀송도 특치로 같은 거라 기존 와스 차르 같은 거라 너 것도 있나 아 다살로 좀 진나라 다 막숨 좀 와 어디 특숨 좀 줄어리 아 네 다 그 돈도 고자라니 이건 돈 너무 그래 너 옛나 같이 좋지 야지나 세례도 특티나라 살로가 다 그 좀 먹을 수 있는 것이 뭐라 코니가 나 하나 시작했고 지금 어떤 비거지요 지금 코니가 다 근데도 건데 호스무스고 모스고 지금 모스무스고 호스고 이달이 스탠다도 건더니 샤이조이나 너무 샹츠 먹고 안다에나 다가 주은 도리도 인디나라 아 다초천 요약금 삼바기 니니 요약금 삼바기 돌아 아 먹을 수 있는 상아 고야도 그룹이 저가 마도스 그덕이나 니젠데 그 칼라히 스타젠데 그 칼로 투라 먹을 수 있는 라팅 투면 조 지나라 다자나면 자나긴 그나면 총나긴 어 린더 다가 스템셜 이스파고 떡고나긴 치도니 돈이 터들고긴 니아 좀 건가라와나 쉬고나긴 카르티와노 답진학터몬 니친이 사나 뛰는 힘이 니친 사나 안 걷고 힘이 아 그난도 무녀 겐지다리 아다가 처글람 바라 내가 와라 용나 먹을 수 있는 상황 지금 좀 지나는데 피피랑도 그게 이건 보는 버스 토리 아다가 못이나 스타트가 막 돌아 스탠드 우트가 송금 마우지가 못더라 함적 막 돌아 그럼 그 차카스타가 마우지가 더라 탐막 카라소이 달리 지금 자칭 골로르다이 달리 마음 토파니 노도고 그 과진 체사인 송공 오소스토 사인 더 사치거든이 사치거가 저 이용나 숨은 그건 니 통건가 소아이 고너 저 이건가 건조이 고너 더 안는 거니 밥튼 된 고너 통천 섬니 뼈스콘 된 고너리 레터라 양어 초도 인지나라 다 로라 코피 지만도 사 도무 까마즈 요케르 더 옛나초 아정 성근 두아 용용 이다리 두아 밤 이다리 아슴 토 아스무쿠 이다리 그슴 저한테 누드 비다는 디지털이 안다도 콘도 뭐 맞짱 다가모치나 스타스가 마프톨라 스탠도 티카 송고 마브지가 모타라 함토가 마프톨라 카솜 차카타가 마브지가 근데 이다리 용노 그거 과든 체사인 송고 모소르도 차인 야다 티하르 센티니 쇼인 근데 갑진 스가 갑진 저게 안토르 모 메르 하위 테랑 초 아정성아 카스 카브다스타나라 칼 무콘조나라 노 무예 고노레타라 당아랑 이나 티 섬진나 지만 차르고 메라 자르고산다 그래 카난 초고 메라 만 부송다 그 초 아정성아 스스 무코지 땅나 데티 카무라 그래 고무스 그래타라 다 연동하라 아칸이긴다 도콘도 니에그랑 칸던도 콘다니 초 아정성 그 다그 안도 도콘도 다그 키피랑도 마디 이스캄보랑 버토리 노무즈기 옛나라 옌지르 체케도 스팅 섬진나 다 하르딜카라 칸아티나 다 칸상 카르무고 버틸라 에르 칸가티미 요니 다 마르티나 르쿠르자티나 데 트센 도모고 버틸라 트르카무 코디 요니 다 사르틸 자르도 온나 가도티나 다 마르크트무 고 버틸 좀 츠케 차치기 요니 안도 무즈기 옛노 니신 르고가 카차 히리르 도 르고가 르몬 버리르 티그나 테랑 조인지나 총고마 장근도 도콘도 다 가스카무 사무이 데 리사무 데무 요노 안도 도콘도 샤츠게 옹기 요티노 츠크티가 나와 버티노 야다 티하르 센티니 티크샤티나 초 데랑 다 가아정성 안다 도콘도 다가 라간조고 이탈리 아타나 하무랑스 글럼 샤무랑스 겐디나 나 카무 카첼이 고너라 나 모도 첼이 고너라 카라완첼이 고너라 람티 카카시치 고너라 탄친 도고 콘스틸 고너레 타라 다 탄상 나칸 다 망아즈 뇨노 이코너라 뇨노즈 다 마이 고너라 다 마즈 데모 이코너 탄다 도콘다니 초 아자 상아 타근다 도콘다 라간조고 이탈리 안다 이다 망아즈 샹조 디랑 아즈 근텐 조지 어 렌도 모즈 메 카란다나 타가 차드 그란 트그존 고즈 그람 아 그럼 무슨 자라 틈을 그 카드 그 너도 건도 메트 저런 살지 그럼 저런 만지 너도 지나 오는 스타 그 직상고 이 카고 오는 우리 그 직상고 단도 무슨 거 이샤 받치긴 좀 좀 해라 소리 좀 좀 해라
3: 야 레고 다티나랑 건더니 츠카섬 그 카다지 다 코니 아와 아크지 망아 즈 샤타랑 아 즈금 됐다 다셔라 샤지 니게 따가 돈다 근데 라카니 아 타와 아크지 망아 샤타 Teli lhagpi rangge kere maa chungshya chimmi Tawarang stangan chomna Tashkirtub ke kherim meeni Nga jangstub ke yondin meeni Nga lanchiga rika meeni Nga thongja aalung ke tukyini Taho payongkir ke chongini Ta tungo tiga yikcha meeni Tawar maa tunga shangcha meeni Tam thamma fsha ke karchi meeni Ta nyanyam chong Wanyangcha dhiga yinu Tanda shen margo haki sim yinir Da margo shogi ngon yinata ta terang waf su maru ki su gu ni ton ching gu shtem dil maf du ga ki ching gu ramu maf nu ga ni cikak sam gu kab da zgi yil ta shung ye na da shekhi nu zi kub sha na da awa akhu zi kub sha na da shtung sam gu kuri fki kum sha gu na da mak sam gu jik tan chagrim sha gu na da shil masini kesir kar jung dan da yin nar da shik masini kirkil kishan dan da yin nar da kab jin cika kab jin po gu na da yang chung ramu merin pap gu na 나와라 땅아 존나 너 마루 세가 크소나 그땅 그리샤 그 추부메크 나야 총강 커샘자나 로르 니스텐다 근 차르부메크 메카라 인차만 주가 땅지 시작했고니 니다만 다르 딱지 지겠고니 다르점쯤도 무인 또야나 따테랑 따시거냐마 뚠적거냐마 판숨 촉거냐마 어데럭은 종거냐마 사나다디 홍토거냐마 니나산비 뚠적거냐마 단쯤데